እያለ የምንትንትን እኔ ለብቻዬ ያስቀመጥኩትን እድሌ ነው እንጂ ሀብቴ መቻነስ ብርቱካን ሲታደል ሎሚ የደረሰ ባልንጀሬ ብዬ ሳበላው በጨርቄ

ባይቻል እንሻ ብታንከራትተኝ አሽዋላ አሽዋ ቆት ላይ ባስጠይቅ ገባይቻል መንዝ ከነዛ ጠንቀኞች ጦር ልታመዝ ወልዲያ ባስጠይቅ ገባይቻል እኘጁ ገበሬ ወሰዳ በሀፍታም እጁ ወልዲያ ባስጠይቅ ገባይቻል እኛስር ገባይቻል እኘጁ ገበሬ ወሰዳ በሀፍታም እጁ ኦቦ ላይ ባስጠይቅ